0: 위카
1: 몇 살도
2: 위카 주연들 위카 갔다 오다 이렇게
0: 더더 스마시
2: 갔다 오다 이렇게 자
3: To start with a cake for Valerie, so feel free to come close if you want. We're doing a bit of a smash cake, so after we sing and she or somebody,
4: Kim,
3: the-
5: Toată lumea greșește, toată lumea devine la un moment dat așa murdară pe
6: internet. Sunt un tablă, sunt un zi, ne-a, n-ai, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a, n-a,